ካብ ነፃ ራዲዮ ስቱትጋርድ ዝፍኖ ራዲዮ ኤርትራ እዩ። ራዲዮ ኤርትራ ኩሉ ግዜ ቀዳም ቀዳም ካብ ሰዓት 11 ክሳብ ሰዓት 12 ብ99.2 ሜጋሄርስ ካብል ንዝጥቀሙ ከዓ ብ102 ብቋንቋ ትግርኛ ይፍኖ። ብኢንተርነት ዝጥቀሙ ከዓ www.freisradio.stuttgart.de ክትከታተሉ ይካል።

ክቡራት ሰባዕቲ ረድኤ ኤርትራ ካብዚ ቀፂሉ ከዓ መግለፂ ብባይቶ ብርጌድ ንሓመዱ ጨንፈር ኢትዮጵያ ዝወፅ ኣሎሞ ንዑ ከዓ ከም ብበኤ ንክትከታተሉ ደጊመ ብክብር ዕድም መግለፂ ባይቶ ብርጌድ ንሓመዱ ጨንፈር ኢትዮጵያ ኣብ ልዕሊ ኣባላትና ንዝግበር ዘሎ ተደጋጋሚ በደል ሰላምተና ብምቕዳም ከም ዝፍለጥ ባይቶ ብርጌድ ንሓመዱ ጨንፈር ኢትዮጵያ ብህዝቢ ተመሪፁ ክሰርሕ ካብ ዝጅምር ኣትሒዙ ብዙሕ ዕንቅፋት ኣጋጢምዎ እዩ ካብ ላዕሎት ኣመራርሓ ጀሚርካ ክሳብ ተራ ኣባላት ምፍርራሕን ባሓቶት ጠቂምካ ምእሳርን ከም ዘጋጠመና ትፈልጦ ሓቂ እዩ ነዚ ናይ ፀላኢ ሕማቕ ስራሕ ካብ ዝሰርሑ ሓደ ከዓ ብህዝቢ ተመሪፁ ኣባል ፍፃሚት ምክትል ኣቦ መንበር ኮይኑ ክሳብ ዕለት 16/6/2025 ዓ.ም ፈረንጂ ምሳና ሓቢሩ ዝቃለስ ዝነበረ ሃንድበት ካብ ህዝቢ ዝተቐበሎ ሓላፍነት ጠሊሙ ሕጊ ጥሒሱ ብዘይ ዝኾነ ምኽንያት ምስ ግንባር ህዝባዊ ማዕበል ዝወገነ ሳሙኤል ከሰተ ዝተባህለ ኣባልና ነበር እዩ ሳሙኤል ኣብ መጀመርታ ምስ ኣባላት ፈፃሚት ተሳኒዩን ተሰባሚዑን ፅቡቅ ኣበርክቶ ዝገብር ዝነበረ ብፃይና እኳ እንተኾነ ድሕሩ ግን መማኽርቲ ስለዘየፀበቐ ኣብ ድቕ ዝበለ ፀይቂ ተግባራት እዩ ተዋፊሩ ናይዚ ኣብነት ከዓ ሓደ ኣብ ልዕሊ ኣቐዲሞም ዝተኣስሩ ኣመራርሓ ዘርእሰናይ ሃብቶም ዮናስ ኣብ ምእሳሮም ኢድ ከም ዝነበሮ ዝፍለጥ ኮይኑ ከምዚ ኣባላት ካሚካዜ ኤሌክትሮኒካዊ መሳርሒ ገይሮም ንብፆቶም ዘፀናፀኑ ሳሙኤል ከሰተ እውን ኣብ መንጎ ኣመራርሓ ኮይኑ ልክዕ ከም ህግደፍ ኣብ ልዕሊ ህዝቢ ኤርትራ ዝገብሮ ባህላዊ ስለያ ኮይኑ ንብፆቱ እዩ ዝፀናፀን ነይሩ ክልተ ንሓይሊ ዝጊ መለስ ገዝኡ ብምጥቋም ካብ ገዝኡ ክንጋላታዕን ሓቂ ክሳብ ዝፃረ ኬንያ ክስደድ ናይ ዝገበሩ መጋበርያ እውን ሳሙኤል ከሰተ እዩ ሰለስተ ሳሙኤል ከሰተ ሕብረተሰብና ብዘይፈትዎ ሕማቕ ተግባር ናይ ሓሶት ልምዲ ንብርክት ዝበሉ ኤርትራውያን ኣብ ሎሚ ኩራ ጠቕሚ ዘእሰረ ሰብ እዩ ኣርባዕተ ንኣባል ኣመራርሓ ወልደኣብ ወልዲ የሱስ ብሓሶት ጠቂሙ ዘእሰረ እውን ሳሙኤል ምስ ካልኣዩ እዩ ምእሳር ወልደኣብ ግን ፅቡቕ ኣጋጣሚ ኮይኑ ንብዙሓት ሳሙኤል ከውፃኣኩም እየ እናበለ ዘታልሎም ዝነበሩ ኣባላት ግንባር ህዝባዊ ማዕበል ሓዊስካ ብርክት ዝበሉ መንእሰያት ከም ዝፍትሑ እዩ ገይሩ ከምታ ክወፅእ ከሎ ዝከኣለኒ ክገብር እየ ኢሉ ቃል ዝኣተወሎም ድማ ብግብሪ ኣርእዎም ወልዳብ ፅቡቕ ናይ ኣሕዋቶም ዘይፈቱ ሳሙኤልን መሰልቱን ግን በዚ ተግባር ኣይተሓጎሱን ናይዚ ምስክር ከዓ ድሕሪ ምውፃእ እዞም እሱራት ብመሪሕነት ባይቶ ብርጌድ ንሓመዱ ናይ እንቋዕ ደሓን ወፃእኩም ናይ ምሳሕ እንጉዶት ኣብ ዝገበርናሎም መዓልቲ ሳሙኤል ዓቕሊ ፅበት ላዕልን ታሕትን ክብል ኢና ተዓዚብና ሕጂ እውን ነዞም ዕሸላት መንእሰያት ንምንታይ ምስኦም ተራኺብኩም እዚ ከባቢ እኳ ግዝኣተይ እዩ ድሌተይ ክገብረኩም ይኽእል እየ እናበለ የፈራርሖም ኣሎ ስለዚ ሳሙኤል ከሰተ ዓሻ በትሪ ለባማት ከም ዝበሃል ምስላ ወለዲ ብካልኦት ተላኢኹ ንዝገብሮ ዘሎ ሕማቕ ተግባር ዓገብ እናበልና ኣብ ልዕሊ ኣመራርሓ ይኹን ኣባላት ብርጌድ ንሓመዱ ገበን ዘይብሎም ንፁሓት ዜጋታትና ብፍላይ ድማ ኣብ ልዕሊ እዞም ተኣሲሮም ዝነበሩ መንእሰያት ዝገብሮ ዘሎ ምፍርራሕ ከቋርፆ እናሓበርና ኣብ ልዕሊኦም ንዝወርድ ዝኾነ ዓይነት በደል ቀዳማይ ተሓታቲ ሳሙኤል ከሰተ ምዃኑ ነፍልጥ ቤተሰብ ናይ ቀረባ ፈተውትን ሓለፍትን ሳሙኤል ከሰተ ብሓፈሻ እውን ተቓለስቲ ንፈትሒ ሳሙኤል ንዝገብሮ ዘሎ ሕማቕ ስራሕ ክትኩንንዎ ካብኡ ሓሊፍኩም እውን ክትምዕድዎን ክትመኽርዎን ዝገብሮ ዘሎ ተግባር ከቋርፆ ኣደብ ክትብልዎ እናተላበና ኣደብ ምስ ዘይገብር ግን ንውሕስነትናን ንውሕስነት ኣባላትናን ክንብል ንዝምልከቶ ኣካል ሓቢርና ብሕጊ ክንሓቶ ምዃንና ኣብ ልዕሊኡ ንዝውሰድ ሕጋዊ ስጉምቲ ተሓተቲ ከም ዘይኮንና ከነፍልጥ ንፈቱ ዕለት 29/2/2026 ዓ.ም ፈፃሚት መሪሕነት ባይቶ ብርጌድ ንሓመዱ ኢትዮጵያ ዓወት ብቕል ፍፅምና ከም ንቕሓትና

0: ኣብራት ሰማዕቲ ረድኤትራ ሎሚ ጋሻ ኣለኒ ጋሻይ ከዓ ሓው ሙሴ ካብ ሃገረ ኖርወይ ሒዝናዮ ዘለና ኩሉ ኩነታት ሃገርናን ቃልስን ይኸውን። ስለዚ ሓው ሙሴ መጀመርያ የመስግነካ ግዜ ኣብ መንጎ ፀብ ኣፀቢብካ ፍቓደኛ ምዃንካ ምስ ረድኤትራ ኩሉ ኩነታት ንምዝራብ ፍቓደኛ ምዃንካ ብሽም ረድኤትራን ሰማዕታን የመስግን እሞ ንዓኻ
1: ሰላም ኣያ ተስፋይ ከመይ ኣለኻ? ይቀኒለይ ንስኻራራ ሓሳብ ህልወካ ኸውን ኢልካ ናብዚ ስሊኻ ምዕዳምካ ከየመስግን ካ ሓልፍ ኣይዘለን። ኣነ ክኩሉ ግዜ እኳ ኣብ ሶሻል ሚድያ ስለ ዘለና ሙሴ ተክልማርያም ባሃል ካብ ኖርዌየ እዚ ከም መእተዊ ካልእ ናብቲ ቀፂሉ ዝመፅእ ሕቶታት ክንከይድ
0: ሓራይ ኦኬ ፅቡቅ እወ ፅቡቅ ኣለካ ኣብቲ ሜድያ ኩሉ ሰዓ ቅድሚ ሕጂ እውን መፂሓ ነርካ ኒሃ ብሬድዮ ኣብዝናና እውን ቅድሚ ሕጂ ብልና ነርና። ስለዚ እሞ ድሓቂ ታብቲ ክሳይ ክንኣቱ ኩሉ ኩነታት ሃገርና መጀመርያ ኣብቲ ውሽጢ ሃገር ከመይ የለቲ ኩነታት ከመይ ትዕዘቦ ጉጅለ ህግደፍ ኣብዚ እዋራት እዚ ዝገብሮ ዘሎ ዋላ ምስ ፅምዶ ምስ ናይ ትግራይ ዝብል ኣሎ ምስ ናይ በዓል ሱዳን ምስ በዓል ግብፂ ዘተሓሓዘ ሓፈሻዊ እቲ ኩነታት ሃገርና ብኸመይ ትሪኦ ብእንታይ ትብል?
1: ያ ብውሽጢ ዓዲ ክንጅምር። ኣብ ውሽጢ ዓዲ ኣብ ህዝብና ወሪዱ ዘሎ ሽግራት መቁፀር የብሉን። ካብ ጥዕናዊ ኩነታት ጀሚርካ ንገንዘብ ንምንቅስቃስ ዝምልከት ኩሉ ዓብዪ ሽግራት ኣሎ። ኣብ ነብሲ ወከፍ ሕክምናታት ከምዚ ኩላትና ንሪኦ ዘለና ሶሻል ሚድያ ኣብ ሕክምናታት ሪጋ ሒዞም ዝሓድሩ ህዝቢ ኣለው። ኣብ ፈቐዶ ኣብቲ ሕክምና ከይተረፈ መሸኒ ክንሸይ እንተኾንካ ሸቃ ክጥቀም እንተኾንካ ማይ ሒዝካ ክትመፅእ ኣለካ ዝብል ትእዛዝ የመሓላልፉ። ክሳብ ሰብሲ ዝተሓፀበሉ ርኳን ከይተረፈ ክዕቅቦ ከም ዘለዎ ምክንያቱ ናብ ሸቃቀ ዝድፋእ ማይ ስለሰኣነ
0: ካብ ገዛ ማለት ንፅር ትክትከም እቲ በፃሒስ ነቲ ሕሙም ንሆስፒታል ሲ ማይ ርኳን ሒዙ ክመፅእ ከም ዘሎ ነቲ ሸቃቅ ዝኸውን ማለት ከዩ
1: ርኳን ማይ ሒዙ ንሸቃቅ ዝኸውን ይኸዶ ይበፅሖ ናብ ሕክምና ክሳብ ክንዲዚ እቲ ነገራት ከፍኢ ዘሎ። ከምዚ ቅድሚ ሕጂ ዝሰማ ገንዘብ ቅድሚ ሕጂ 5,000 ክተውፅኡ ጥራሕ ይፍቀደኩም ነይሩ ዝበሃል ነገራት ነይሩ። ሕጂ እውን እቲ ገንዘብ ንምእካቡ በቶም ነጋዶ ጀነራላት ተገንዘብ ፋሕፋሕ ስለዝበለ ናብ ዝተፈላለየ ዓድታት ብፍላይ ከዓ ናብ ትግራይን ናብ ሱዳንን ብሸቃጦ ስለዝተጓዓዘ እቲ ገንዘብ ከም ሓድሽ ካብ ህዝቢ ክጥርንፍዎ ፈተናታት ይገብሩ ኣለው። ስኸመይ ክኸይድ ይኹን ሪኦ ኢና ምስ ግዜ። ግን ብሓፈሻ ወላ ኣብ ካብዚ ዝገሹ ዘለው ኤርትራውያን እውን ንኤርትራ በፂሖም ክመፁ ከለው ዘስካሕካሕ ኩነታት ዝርእይዎ ነገር እንተልዩ እቲ ክብሉ ከለው እቲ ኤርፖርት ናይ ኣስመራ ሶፍቲ ካብቲ ድኳን ገዚእኩም ሸቃቅ ትጠቀሙ ይብል። ኣብ ሸቃቅ ማይ ስለዘየለ እቲ ሶፍቲ ኣብቲ ናይ ጓሓፍ ቦታ ቆምጥዎ ክሳብ ክንዲ እዩ ዘሎ ማለት እዩ
0: ኣብ ሸከል ኣቕምጥዎ ልባት እዮ ከምዚ ኣብ ግዜ ደርጊ ዝነበረ ኩነታት ኣብ ኣስመራ ኣነ 92 ዝረእኮ ነገር ማለት እዩ። ስለዚ ኮቢታት ዘሎ ማለት እዩ ኣብ መእከብ ናይ ሸቃ ኣብ ታብቲ ሸቃ ከም
1: ተማሲካ ሰፍቲ ኣብ ትሸቃ ክተትወይ ትኽእልኒካ ምክንያቱ ማይ ክደፋኣሉ ስለዘይትኽእል ኣብ ሓደ ናይ ጓሓፍ ነገር ክተቐምጦ ኣለካ ክሳብ ክንዲ እዩ ዘሎ ማለት እዩ። ሕጂ ከቢድ እዩ። ካልእ ግፋታት ኣሎ ኣብ ዝተፈላለየ ገጠራት ግፋን ካልእን ይገብሩ ኣለው። ብሓፈሻቲ ኩናትን ወረ ኩናትን ከምዚ ንሪኦ ዘለና እዩ ዘሎ ብሓፈሻ ምስ ትግራይ ምስ ሱዳን ምስ ባኖ ዘሎ ርክባት ኩላትና ከም ንዕዘቦ ዘለና እዩ። ክሳብ ናብ ሱዳን ዝኣተው ወታደራት ከም ዘለው እውን ይዝረብ ኣሎ። ብሓፈሻ ኣብ ድሮ ኩናት ኢና ዘለና። ኣብ ድሮ ኩናት ምህላውና ጥራሕ ዘይኮነ እውን ድሕሪ እዚ ኩናት እንታይ ክፍጠር ይከኣል ዝብል ከመይ ኤርትራውያን ክንሓስበሉ ዝግባአና ግዜ እዩ። ክንሓስበሉ ዘለና ከዓ ደለይቲ ፍትሒ ጥራሕ ዘይኮና ስወላቶም ምስተ ስርዓት ዘለዉ እውን ስርዓት እዚ ብዕድመ ደረጃ ድዩ ብኩሉ ኩነታቱ ኣብ ሕማቅ ኩነታት ዘሎ እዩ። ስለዚ መፃኢ ኤርትራ እንታይ ክኸውን እዩ ዝብል ካብ 4 ኪሎ ዝመሓላለፍ ዘሎ መዓልታዊ ፈኸራታት ክሳብ ናይ ጂኦግራፍን ዲሞግራፍን ምቅያራት ከጋጥም ይኽእል እዩ ኣብዚ ዞባ ዝብል ነገር ይመፅእ ኣሎ። ስለዚ ሎሚ ከም ኤርትራውያን ካብቲ ስምዒታት ውፅእ ኢልና ኪነውዚ ስርዓት እቲ ሃገር ናበይ ክትከይድ ዝብል ንጥምተሉ ሰዓት ክኸውን ዝግባእ ኣብኡ ኣለና ዶን ዝብል ግን የለናን ብክልቲ ወገን እዩ ማለት እዩ። በቲ ምስ ስርዓት ዘሎ ስቂሉ እዩ እቲ ስርዓት ዝበሎ ዝደግም ዘሎ ከም ፓፓጋ ኣሎ። በዚ ብደንበ ፍትሒ እውን ከም ኤርትራውያን ንኩላትና ከርድሕ ዝኽእል ኣብ ህዝብን ሃገርን ምርኩስ ዝገበረ ሓደ ሓይሊ ክንሰርሕ ኣይከኣልናን። ፅባሕ ንጎ ኣብ ዝፍጠር ሽግራት መፍትሒ ክንከውን ኣይከኣልና። ብተናፀል ውልቅኻ ክግበር ዝከኣል ቃልሲ ከም ዘሎ እቲ ኤርትራዊ ግቢ ውልቂ እዩ ዘብዘብ ዝብል ዘሎ ሰብ ማእሲና ከምዚ ክንከውን ዝብል ሕቶ ከም ዜጋ ከም ሓደ ኤርትራዊ ማለት እዩ ዘለኒ ስክፍታታት ይገልፅ። ካልእ ኣብ ኢትዮጵያ እውን ንሪኦ ኣለና እቲ መንእሰይ ተስፋ ገይሩ ሓቢሩ ዝተቃልሶ ንዓለም ምሉእ እውን
0: ሙሴ ቅድሚ ናብኡ ንኢትዮጵያ ምስጋድካ እታ ናይ ኩነታት ናይ ውሽጢ ናይ ኤርትራ ዘሎ ኩነታት ብዛዕባ እቲ ናይ ገንዘብ ዝበልካዮ ከም ዝበልካዮ ኮይኑ ግን ነቲ ኤርትራዊ ገንዘብ ምክንያቱስ ዝኣክል ከውፅእ ስለ ዘይክእል ካብ 5,000 ንላዕሊ ከተውፅ የብልኩምን ስለዝበለ ነጋዳ ይኹን ዋላ ንመንቀሳቀሲ ኹን 5,000 ዋላ ሓንቲ ይኮነን። እዚ ከዓ ሰብ ኣብ ገገዝኡ ዝኣከቦ ዝተላእኸሉ ሓርኮትኮት ንብረት ሸይጡ ድገለ ዝኣከቦ ገንዘብ እዚ ንምሕዳግ ምዃኑ እዩ ዝዝረብ። ኣነ ብከምኡ ግምት እቲ ቅድሚ ሕጂ እውን ኣብ 2015 ብዙሕ ገንዘብ ይተጓሒፉ ብዙሕ ሰብ ይኸሲሩ። እዚ ሓደ ካልእ እዚ ብቁጠባዊ ነቲ ህዝቢ ምርጋፅን ምጭኳንን እቲ ፖለቲካዊ ኩነታት ከዓ ከምዝበልካዮ ብግፋን ኩናት ውግእን ወረ ውግእን እንዳበለ ነቲ ህዝቢ ሒዝዎ ኣሎ ማለት እዩ ካብዚ ከይወፃና። ግን እዚ ናይ ኢትዮጵያ ሕጂ ዋላ እቲ በዓል ምርኮኛ በዓል ባጫ ደበለ ከይተረፈ ዓንተ ወይ ሰምዖ ነረ ኩናት እንድሕር ተኸፊቱ ኤርትራ ትበሃል ኣይክትውልና ብዙሕ ምልዋት ክፍጠር እዩ። ስለዚ ክንሕዞ ኢና ኣብ ከምዚኦም በፂሖም እዚ ክብሉ ዝበቕዑ ከዓ ኢሳያስ ብዝኸፈተሎ መንገዲ እዩ። ኣብ 2018 ተደምረናል ብምባል ዓሰብ ተደሊኻ ባፅዕ ተደሊኻ ክልተ ህዝቢ ዝብል ስራዕ ከመራሒና ዝበሎም ካብ ዝተበግሸም እዮም ነዚ ኩሉ ዝገብሮ ዘሎ። ከም ዝበልካዮ ግን ኤርትራውያን ደገፍትን ተቃምትን ዘይብሉ ንሓንቲ ልእላውነት ሃገርና ደው ክንብል ከም ዘለና ትሽዑ ፅቡቅ ተላዒሉ ነይሩ። ኣብ ድሕሪኡ ግን እንተ ብሕምቕና እንተ ንሱ ብዝገበሮ ኣብ ከም ዝወዲቕና ኣለና እሞ ነዚ ሕጂ እዚ ኩነታት ዘሎ ምንፅልላው እዚ ትብሎ ዘለካ ጥራሕ ዳግማይ ፀዋዒት ዳግማይ ክበሃል ዘለዎ ማለት ተሪር ነገር ምክንያቱ እቲ ደንበ ተቃውሞ ትሪኦ ዘለካ ምምገባ ኣሎ ኣብቲ ናይቲ ስርዓት ዝበሎ ዝድግፉ ዘለዉ ከዓ እቶም እቲ ኤርትራዊ ዝበሃል እውን ነዚታት ምክንያቱ ኣብ ኩናት ናይ 2018 ኣሸሓት 30,000 ድ 4,000 ድ ክሳብ 50,000 ዝኸውን ዝጠፈአ መንስ ኣሎ። ብዛዕባ እዚ ኸማ ኣይተረድአን ብዛዕባ እዚ ከይተነገረ ብዛዕባ እዚ ከይተረድኦ ከሎ ነዚ እንደገና እዚ ምግባሩ እንታይ የስምዕ ናብዚ ደጊደጊምካ ክትብሎ ትኽእል ነገር ዝያዳ ክበርህ ኣለዎ ዝብል ነገር ስለዘለኒ ዝብለካ ዘለኹ ከም ሓሳብ መመላእታ ነ ዝበልካዮ ምፁ ወሲሕካ ክትብሎ ደሊ እየ ክብል ደልየ
1: እያ ስርዓት ይግደፍሉዩ ዝገብሮ ነገር እንተሊ ኮይኑ ኮ ብዛዕባ ዜግኡን ብዛዕባ ሃገሩን ዝኾነ ነገር ሓልዮት ዝበሃል ዘይምህላው እዩ ትቐንዲ ሽግር ሕጂ ሓልዮት ዘይብሉ ገዛእ እንተደኣ ኮይኑ ከዓ ዜጋታት ኣበይ ይሃልቁ እቲ ሃገር ናበይ ገፃት ከይዳላ ጉዳይ ክኸውን ኣይክእልኒ ከመይ ገይሩ ንሱ መዓልታዊ ስልጣኑ ከናውርሓሉ ዝኽእል መንገዲ ክፈጥር እዩ ዝፍትን ማለት እዩ። ካብኡ ዝሓለፈ እውን እዚ ናይ ውልቀይ ርእቶ ክኸውን ክእል እዩ ናይ እስያስ ኣጀንዳ ምስቲ ኣብ 4 ኪሎ ዘሎ ብልፅግና ዝሰማማዕ ኣጀንዳ እዩ ዘለዎ ዓባይ ኢትዮጵያ ንምህናፅ ዝኸዶ ዘሎ ከይዲ ኮይኑ ዝፅማዓካ ኩሉ ግዜ ትማሊ ኣብ ኩናት ክኣቱ ከሎ ዝብሎ ዝነበረ ብኣዲስ ኣበባ ከምቲ ኣብነት ክተምፀ ዝፀናሕ ከዓ ዝብሎ ዝነበረ ክረአ ከሎ ሕጂ እውን ዝስለፎ ዘሎ ሰላልፋ እንተዳሪካ እዮ ንኢትዮጵያ ንምህናፅ ወይ ከዓ ሓንቲ ዓባይ ኢትዮጵያ ንምስራት ኣብ ሕልምታቱ ዝነበረ ነገራት ክውን ንምግባር ዝኸይድ ዘሎ ኮይኑ ዝስማዓካ ታሪክ ከም ዝብሎ እውን ዝተፈላለየ ነገራት ኣሎ እዩ ሓንሳብ ናይ ኣስራተ ካሳል እዩ ሓንሳብ ከምዚ ሓንሳብ ከምዚ እናተባሃለ ብዙሕ ኤርትራ ብዘይተርክብዋ ክሰቕላየ ብዙሕ ተባሂሉ እዩ ብእስያስ ማለት እዩ እንጂ እዚ ነገራት እዚ ኣብ ግምት እቲኻ ስለ ኤርትራ ዝሓስብ ኣካል ከም ዘይኮነ ትዕዘብ ማለት እዩ እንጂ እዚ ኩናት ኣንፃላሊና ዘሎ ናበይ ክወስደና ክእል ዝብል በቲ ዘሎ ኣሰላልፋ ምናልባት እቲ 4 ኪሎ ዘሎ መንግስቲ ክዕወት ይኽእል እዩ ከም ትማሊ ንትግራይ ተቋፃፂሩሉ ዝነበረ እጂ እውን ኣብቲ ዞባ ለውጢ ከምፅእ ይኽእል እዩ ዝብል መረዳእታ የብለይን። ነገር ግን እዚ ኩናት እዚ ከዓ ብኦም በዞም ንብሎም ዘለና ሓይልታት ጥራሕ ተሓፂሩ ዝተርፍ ስለዘይኮነ ናይ ዝተፈላለያ حيالات هاجراتون ايد متتتاو سلازلو صباح نقول سيتون تاك خوني زبل كتقمتو زي شقري كتقمتو زي تسقمي مالتي نبع علمتهم تلافيدنا لنا ويكا تسعميدنا لنا زولو زلو حيالتاتنا نحتدهم بوليتيكاوي باقراون دوم بحان ساكو سرحهم زخو الاكالاتونا يايقونون لذي نجزي أورا بحتى تراخي بمزلو سلطاوي ركبات كخوني خالي زي سلطاوي ركبات كساب كندي كخير خالي لعبي كبات ساخل زبل بنسو ناي جزي حطوت زي كوينو قطال نت ناي تزوبا بسلامن من رقق عنك مرحلو زغولو بايتا خمزة اللي تصبر جيرنا نرئي زلنا نقاري مالجي جي سرعتي والحمتي في معالتاوي زغبرو مكيارات عويزنا برزلو تمالي مس حمت نيرو لو مس البرحان علو تمالي مس عبا أحمد نيرو لو مس دبرسير علو تمالي مس قنبط سبات نيرو لو مس فانو لو حجي زغولو مكيارات نعو كم سرحي جحجو زلو عبتزو بازي من رقا فتيركا كمي نسخة سربايف تقبر زبدي مالتي زلزي وعيدة حديرو زخونتات زخاء حطو إيطرا حطو خزب إيطرا كملس زخاء الكام زيكونا ردو نقاري مالتي
0: أوكي انتا بس لك تبلو زلها إيساس عنون كوميتاتري تيدل المس أبي زبا أصوب والحالة زبا أصوب لايوع البروتيريات تزيكوينو مسارتا وعلاماتات تفعل لي ما يكون من البعض سمعيكات هلو زيوم سبس مراد لوتي حادق زي حلف أورا زي أربوان يرو معنياتو أتي كود نودي إساس كم استوحبن أبتي وانا تبت زنوبرو بتزنون أحزب سقع هنو تمبسح مالتي حادة كالايكا حجي متكاتوز خنون نعاتهم نزي علامانا إساس زي تكون حدست ولدثات ململ مهلاو زهات دليتنا إساس لإلاو نت إيطانا يفعل حادة إساس كاب بمسرتو توم قال ولا نرب حامد كلاوي علامه قبره قولوا يوم إيش عايز جن زي إمن سبي خمس بركة مسحمتي مسحمتي نيرو مس البرهان كاو مس بحال حتي نيرو حجي مس بحال نبع السعودي زغل قلوا تبزلون ني إطراء دحنة إطراء زي كونه دحنة ناينوبسيو حجينا دحنة ناينوبسيو خبل تي مسرة علامه جن عبا إتيب أنا مبار مخانو جن ساعات يكونن قال كاتهم عبيتي هاجرات بحال زلون إطراء أبزلوا خونتات عن تودق تهاجر يا غير وازلهم نزون أو قبل كان يمتاو كم زخل كرتاتون الرئيم هو نزي تاتون كبلية دليل نتي نزب كات كم مملاتا نزي أبي أعطي مللا تلي دحرو أبتي جمير كات نبركا هنسكر
1: يا بحافشاتي كم تزولنا عندي تي ب بتبي درجة ويكاب بالسكنة درجة زل عزلو غير تراهم هاجر كم عين برتن حقاون نتي بالله كرز بالنقرات كم زلوا وفينو حجون ناي بعال باجاد بلي ناي جيوغرافي مكتياركم اتسي زبالوون نصوم زبالو وطلحكونا نابز خلفة ساد كانون هالعلوانيرو فاقد يون سوحات إفرامون زتنكوفو نقرات نيرو قلا حجي فابتزو باس قلا خفتر كم زخل تيزلو حاوون تدعاتو والليعو كابينا بايزي بل نقرات نخد قنقو موز زتنك مكاي ما مخنياتو توابو تسليفهم ذلو حالتات بغلو وقناتهم مالتي مالن تايلو نيرو كمزي دجالن دفاعان زي بحالسي اي هلو نيقالي نيرو باجع دولي وچيز حاقي مهنياتو زمنة تكنولوجينا زلنا لومي زي دجاني وزي دفاعي يخطب للو كلمة قمبار يخطب للو لتخل كناتات زي فطر اللو كيديخ مطس عادزي قناتي زخاعة ماني حيي الهوات ماني تعاوي تهوات زي بحال ونقرأت نخط قنقو موزة شكري ولذي أبي إرتراح مثل بحرزوكي نعت كما إرتراويان انت دعا خابلهم كان حاسبوا لهم كن قنقو مون كن تنبين زي كيلنا مثلنا تي كينات فترة وتسيب كخون يخلي مالتي ولذي نزب قمت رزقتوه كما إرتراويان تاكن قبرا لنا بزيلا انت دحابنا يتزحيش كنا حجي عب كنات تقرأين بلسقنا عندنا بلاي شعبية عاتيو دم بتعاومو قاليو مس حقرنا مسو تقدراتنا لنا بالنيرو قاليو مس تقرأين لنا بالنيرو زوخات حنا نازخونا يكونا نحجون كاكو معينة أسال الفا ووشيو انتايكو اللي دخل زوخ كنات زي لحروف عجانا انتايك خونا اللوو بقبل انت زي تذكر تمر راسو مخونا كبلي دالي
0: اوكي حراج ابو حجي او خلها تنكفى بالكياس اللي زلها انا في ناي ايتيبيا وقالون كسجر ازي ناي ايتيبيا ناي بلسقنا نصمعون لنا ايتي ايرا حقاو منقسي زي نبريه كله يو تني أترى كم تف كم تنتصل كم هي كم تجبر غير الزغل صو للاونة تي أترى زي ما معنن بعلى عسب دي بعض عب ترى حد يكون ناس ولا حجون تي أبي أحمد بعلون روسو ولا بارون تو خي ترفس كو بهرو كنا ما خي ترفس ناي أورومو يو بعل ولا بعد غير ولا زي تا كتا تغلى لا عبد الوصي حلو جن إرترا ويان كا أب إثيوبيا زور حلو مسؤو خينهم زي قالوا حلو خم زي مسؤو خن كاخد قالوا زي قالي كم زين
1: نعمله؟ نتي بتصور زولنا حاسوت ترا تراها نتي عودة بيزول هزبي أنت إنتل كاي واقول نهاز سلف زبل نعو واقول مزات وهم سمعنا قد بحر العلوم قد قال خزارو سمعوا حال تقلو سلازم سوم مسون خسلفهم زتكمل زولهم يلاقات كخون خالين كوا حلفو بحقا ونت عين خر خلو ناي حاسوت ترخت انت زي كوينو او حكي مركز قبل تاريخ هيكون عند الزارب زلو مالتي اذا هون بتكلمنا جن عم نقول ان كنت ريا زلنا ايرتراوي انا لو يا مال بيتا بيال انت زعصو بس لايك ازي ريت سعفار زبل شمو قاب برقص كريا لنا بر بحفشا ريت سعفار زبل بفلاي بزي بروفيسور ماغنيت مرحب كندا زلو بزح دقاف سي قبر لهم حال تاع تاعو على تبع ز حاشه بوتا زلو ما كانت انت اليوم نسوم يوم راح نقاصاص زهان تاعي تبل تقنا اسلم تاعي نعم زيد قفوم زلو زبل نالبات كينات كوين صباح انت لا لا قاطع ميتات مع حسب قاطع ترى نسخه تكون تفاتيرو نتي حزب دنكلنا بفدرشن ناب با ناب ريفرندم اتخاف امريكا نتي نتي زوبات على سيركايو نوح تواصل زبل حلم تعطكم زلوا إزاريكا نصوم وانتم عفاك يحب حرز بلون قدينا إسرائيان مخانون تبعين مخانون يكونن تينا عفار كنا تعطي قدامنا نهبو بس تبعين طوالنا شقري بلنان سلزي زو قدائي زو زحاب كامرستي نحسب له قدائي يكونن يدومون أبتحال في انتر زو قورني رمتم مريحنا نايتي عفاك يحب حرز مالتي سلزي زينا زي علو يو فبذلك كم بلو صحون مال زرعنا يونا زي نايمن سي حي لبتينو بولكو انا عادي سعباز قوي ناي وصنا سبات كايد تاتون اللو حوو مالتي نسوم زي قبروز اللو كايد اختري خلاقا بوليتيكا ونطرنات زي بلو عبز بن هاقرن زي اللو مردعتا بتبعات كزارو زي كلو اقلات عب تبعي مالالسو اللو مالتي اجي اتوم نريهم زي لنازم مالالسو طرح زي كونو كنا يون قبي اكتشفينهم من عرض كيلوز مارالسو والكاويان سبات إثراويان بحال تخمز اللو فليتنا يوم علينا نريز لنا قداي مالتي سلازي إذن تايكو والذي خان زبل مسجزي زرعيو كسار حجيز قبروو زرع بوليتيكا وحايلي هون وتادرا حالي يلم نقرقن عبتي نعب عرض كيلو خام من اللاس عبي أيو عالم زلو مالتي أولون دابلن كنت مرقص يومون كانت صروف عادن يقاطع يكونون دلو
0: أوكي إساتو حمارا تي بنتصر تي ناي قمبار زبالين دي تي قم انتاج بحال تي ناي قمبار برقيا نحامرو إلو زقومين دي قاب تي ني قلبالا فريسو ناي برقيا نحامرو أب ساقين روزو اللو أكاليو أدا عديهم عسب تولو عسب نهبوم دكب حارتو دكب حارتو نهبوم زبال أويلو مزار وزن بريهم حادي كالكا قدامو تسلاعتنا ون ندعركوينهم دنبت قومو هكدف ويعني فانون إلهم قطر هيمهم نتدم بتاعه مها قطر خلته هكذا في زبل شمون زهاو أكلات يوم زمزم بعثات أتوم أقبلهم علىهم اليوم لهم كله حتى خاينو جن بوقعي نزيات بزيهم قلبا بيروك تكملهم زخيل ريتولا حيل اللورد يبلون أقبل اللورد يبلون كله حتى تناي بتسكنا تناي إتراوان جن تزبل زولي تعنتوا جبلنا كل إتراو يخطم متزولو تبع لي نزيه قبل كادلي نزيه خنثات تزي كالوتون كم زلو فلتي اوكي مكال اتم اب حجي اب ايتيوبيا زلو خناتات تاي برجيت نحمدو زي اتم بزفطر وصقم اذا ناي گمبار زبحال كاب زفطر من اسي ايرتراوي اب حما خناتات زلو دحرزي بلصقنان بجل هدفن مستبااسو دحرو زي ناي گمبار زبحالون مسقومه حجي خا مريحنت ناي برجيت نحمدو اب ايتيوبيا زركبوهم نخلع الجزية كلهم نخلع الجزية صرلو قليل من المجمرات نخلع الجزية إذا خدت هذا زي خميتريو خمتع اللي حبيتها بزعبازة
1: هو مرت تي كم تسبر كات كم برمة إن هذا سبب مسكدة قلت شو أب ساعته ولا نجارات نتلي وخميتريو ነተማ ኣብኡ ዘሎ ኤርትራውያን ተቃላብቲ ሕጅቶም ኤርትራውያን ከዓ ፖለቲካዊ እምንቶኦም ካብኦም ዝተፈለየ ስለዝኾነ ጥራሕ ዘይኮነስ በቃ ምስኦም ስለዘይተወደቡ ምሳኻ ዘይውደብ ሓይሊ ከዓ ክእሰር ኣለዎ፣ ክጋላጣ ኣለዎ። ብኡ ጌርካ ከዓ ከመይ ጌርካ ገንዘብ ተእክብ እዩ ማለት እዩ። ነቲ ኤርትራዊ ባዕልካ ተእስሮ ከፊሉ ገንዘብ ወፅእ፣ እቲ ገንዘብ ከዓ ምስቶም ዝምልከቶም ኣካላት ኮንካ ትማቀሎ ማለት እዩ። እዚ ነገራት እዚ ነዊሕ ክኸይድ ፀኒሑ ክንደይ ኤርትራውያን እውን ግዳይ ኮይኖም ክሳብ ናብ ስርዓት ይግደፍ ክምለሱ ዝተገብሩ ብዙሓት ኤርትራውያን ኣለው ኣብ ኢትዮጵያ። ክሳብ 300 ገለን ዝኾኑ ኤርትራውያን ውሽጢ ኤርትራ ኣትዮም ንዑ ንፖለቲካ ሃልኪሎም ዝሰርሕዎ ካብ ዓሰብ መልክናዮም ከምዝደወ ከምዚ ጌርና ኢሎም እውን በዓሎም ብኣፎም ዝዛረቦ ዝነበሩ ኣካላት ነይሮም። ድሕሩ ናብቶም ፖለቲካዊ ውዳባታት ዝገብሩ ዝነበሩ ኤርትራውያን ሞ ምስቲ ናይ ግሎባል ዝበሃል ዝነበረ ሕግን ሕጋውነትን ዝብል መረዳእታ ዝነበሮም መሪሕነት ናይ ኣዲስ ኣበባ ምስኦም ውን ንኦም ክእስሩ ክንደይ ነገራት ክንርኢ ፀኒሕና። ደጋጊሞም ውን ክልተ ግዜ ሰለስተ ግዜ ኣእሲሮሞም ጥራሕ ከይኣክል ካብቲ ዝተኣስርዎ ቦታ ከይዶም ውን ክቱ ክነውፃኩም እንተኮይና እዝንዝን ክትብሉ የብልኩምን ከምዝን ከምዝን ክትገብሩ የብልኩምን ዝኾነ ውዳበታት ክትገብሩ የብልኩምን ወፂኹም ዝኾነ ዘረባ ብዛዕባ ግንባር ክትዛረቡ የብልኩምን ገለ ዝብል መጠንቀቅታታት ዝመልኦ ወረቐት ሒዞም ኣብ እስር ቤት በፂሖምን መፍርራሕ ከም ዝገበርሎምን እውን ባዕሎም እቶም ኣካላት ተዛሪቦም እዮም። ሕጂ ንዑ ቅኒ ኢልና እውን ካልኣይ ግዜ ተኣሲሮም ካልኣይ ግዜ እውን ከምኡ ብቲ ዘሎ ኣፖርቹኒቲ ናይ ጠበቓን ናይ ካልእን ገለ ተፈቲኑ ዝወፁ ኣካላት ነይሮም። ፀኒሖም ከዓ ብነንሕድሕዶም እውን ከም ዝተኣሳሰሩ እውን ባዕሎም ክነግሩና ፀኒሖም ኣብ ዝሓለፈ ካብቶም ኣብ ኢትዮጵያ ባይታ ኣሎ ኢሉ መሪሑ ዝኸደ ኪሮስ እውን ከም ዝተኣስረ እውን ኩሉ ሰብ ሰሚዕዎ ኣሎ። ኣሰርቱ ባዕሎም ንባዕሎም ምዃኖም እውን ካብቶም ምስኦም ዝነበሩ ምስክርነት ተዋሂቡ ሕጂ እውን ንራብዓይ ግዜ ማለት እዩ ንራብዓይ ግዜ ገሊኦም ንሳልሳይ ግዜ ብቲ እስር ቤት ኣት ኣለው፣ ገሊኦም ንካልኣይ ግዜ ብቲ እስር ቤት ኣት ኣለው። እዚ ዝገብሩ ዘለዉ ከዓ ኣባላት ግንባር ኢና ባህልቲ ውልቀ ሰባት ምስ ዝተፈላለዩ ናይ ፀጥታ ኢና ዝብሉ ነጋዶ ኣብ ኣዲስ ኣበባ ዘለው ምትሓሓዝ ዘለዎም ኣካላት እዮም ማለት እዩ። ሕጂ እንታይ እዩ ተደልዩ ዝኩሉ ዝግበር ዘሎ? ስለምንታይ ማው ኣብ ኢትዮጵያ ሓደ ከማካ ደላይ ፍትሒ ኣብኡ ምህላው ካባካ ወላ ብሓሳብ ይፈለ ግን ደላይ ፍትሒ እዩ ፅዋሕ ንግ ፀግዕካን ጎድንካን ስለምንታይ ክእሰር ይድለ ኣሎ ዝብል እቲ ብልፅግና የማን ፀጋም ዝርዮ ኣካል ክህሉ የብሉን ክርኢ እንተኮይኑ ነቶም ኣብኣ ዘለው ናይ ግንባር ኣካላት ጥራሕ ክርኢ ኣለዎ ከም ኣማራፂ ክኾኑ ይደልዩ ኣለው። ካልእ ኣማራፂታት ንኸይህሉ ኣብ ኣዲስ ኣበባ ክፅርይዎ ኣለዎም ነቲ ኤርትራዊ ብመሳርን ብምፍርራሕን ብዝተፈላለየ መንገዲ ንሕና ኢና ገበርትን ሓደግትን ክብሉ እዮም ዝደልዩ ዘለው። እዚ ነገራት እዚ ከዓ መወዳእቱ እንታይ ክኸውን እዩ ሓቢርና ክንሪአ ኢና። ሕጂ እውን ኣርባዕተ ኣመራርሓ ናይ ኣዲስ ኣበባ እስር ቤት ኣለው ዝኾነ ዝተገብረሎም ክሲ ይኹን ናይ ቤት ፍርዲ ኩነታት ወላ ሓንቲ ነገር የለን ብሓደራ ኢማ ኣብ እስር ቤት ኣትዮሞም ዘለዉ ማለት እዩ። ስለዚ እዚ ኩነታት እዚ ይደጋገም ኣሎ። እቶም ከምኡ ዝገብሩ ዘለዉ ሰባት እውን ንሕና ቅድሚ ዓመት ንገለን እንዲና ዘረባ ዝተዛሪብናዮ ክሰብ ተኣምን ኣይፀንሐን ህዝቢ ንሕና ነቲ ንሶም ዝኸድዎ ካይዶ ከም ዝተቃወምናዮ ይርዳእ ስለ ዝነበረ ነቲ ንዛረቡ ዝነበርና ብዙሕ ከድህበሉ ይከኣለን ነይሩ። ሕጂ ግን ካብ ውሽጦም ካብ ባዕሎም ትማል እውን ኣባላት ግንባር ኮይኖም ገበርትን ሓደግትን ዝነበሩ ኣካላት ነዚ ነገራት እዚ ግንባር ዝበሃሉ ይትግብርዎ ከም ዘለው ይምስክሩ ኣለው ማለት እዩ። ሕጂ ኣብዚ ለቂና ከዓ ንኣዲስ ኣበባ ተመሊሶም ኣለው እቶም ኣመራርሓ ግንባር ገለ ተባሂሉ እዞም ንብሎም ዘለና ኣካላት እውን ናብ እስር ቤት ክኣትዉ ተገይሩ ኣሎ። ዝኩል ሰብ ይካታተሎ ኣሎ እዩ። እቲ ህዝቢ እውን እንዳተረድኦ ይኸይዳለዩ። ምክንያቱ ካብ ውሽጦም ብዝወፀ ጠቕላላ ብልሽው ዝኾነ ፖለቲካዊ ከይዲ ናብ ሽፍትነት ዝተቀየረ ክፋዕ ዝመልኦ ኣካይዳ ከድኮም ዘለዉ ካብ ውሽጦም ካብ ባዕሎም ነንሕንሕዶም ብዝገብርዎ ዘለዉ ምዝርራብ ንሰምዖ ንሪኦን ኣለና ማለት እዩ። ስለዚ እዚ ዘሎ እቲ ኣብ ኢትዮጵያ ዘሎ ኩነታት
0: اوكي اوه حرايت كوب زبلكايو تي كسون مثاليا تي غلوبال نايم فراس ني غلوبال ناي هكدا في زبل كسيت هات ني تاع ني ماني هاتو نتاع مزغي وين ورقات تشبط ترخيو تبعيلو ده حرجن فيك مخانو ناي حاتو مخانو باخذ زبلكاي بعلاتهم لان حدو تزاريم قال قال يصم الله ما عليه يقول بر بزي وانت تو يبل قال تي تداغاغا مزبحال ولا بعلاتهم مثاليا ماني هاتو لو تفتاوي ንጎልጾን የሩ ባሉ አካል ሱሃባተው ብርሁ አይኮነን ሙሶም ጸንሐ እዩ ነዚ ሁሉ ነገር አብዚ ክብጽሕ ዝተገብረውን በዘሎ ኃይል ናይ ሚዲያ ብዙሕ ሙሶም ኮይኑ ዝገብር ዝነበረ ንገር ማለት እዩ አብዚ ዋና እዚ ግን ኦኬ ግልጽ ጽቡቕ ዛረባ ኣሎ ጽቡቕ ይግበረ ማለት እዩ ኮይኑ ግን ነዚ ናይ ሕጂ እዚ ክሲ መንግስቲ ኢትዮጵያ ኣርሓንቲ ኢድ ከምዘይብሉ ምስ ተወሰኑ ሰባት ርክባት ብምግባር እዩ ነዚ ኩሉ ዝግበር ዋላ ካልእ ሰብ ንሕና እውን በብመገድና ንፈልጦ ነገራት ክህሉ ይኽእል እዩ እቲ ሓቤታ ሰብ እውን ይዛርብ ነይሩ ሓሶት እዩ ብሉ ነይሮም በቲ ዝበልካ ኣብዚ ዋን እዚ ግን ብግልፂ ኤርትራውን ኤርትራዊ ማለት ኩሉ ሰዓት ኤርትራውን ኤርትራውን ይፀገም ካብ ቀደም ሓድሽ ኣይኮነን እዚ ባህርያ እዚ ናይ ኤርትራውያን ንነፍስና ፀገም ንፈተውትና ፀገም ንቀረብትና ፀገማት ኢና ግን ከምዚ ናይዚ ሕጂ ግን ተረኣዩ ኣይፈልጥን እዩ ምሳሌ ደንበ ተቃውሞ ሲ ሓድሽ ኣይኮነን ኣብ ኢትዮጵያ ዝነበረ ግን ከምዚ ዓይነት ብመሪሕነት ደረጃ 27 መዓልቲ ተኣሲሮም ኣይወፂኦም ከሳሲ የለ ቤት ፍርዲ ኣብ ፍርዲ ቀረቡ ዋላ ክሳታ ቀርቡ ከምዘልካ ወፂዎ ተደጋጋሚ ከይድ ኣሎ እዚ ግን መፍትሒ ክኸውን ይኽእል እዩ ማለት ከመይ ጌርካ ንኢትዮጵያ ተላግበሎም ሓደ ካልኣይ እቲ ግንባር እውን ግንባር ኣይኮነ ውልቀ ሰባት እዮም ዝብል ዘሎ ብውልቀ ሰባት ክጥመት ይኽእል እዩ መሪሕነት ኣኽሉ እዮም እቶም ሰባት ዝጥቀሱ ዘሎ ተኮይኖም ብሽም ግንባር ዝግበር ንሕር ኮይኑ ሕጂ ንምሳሌ እቲ ቤት ምክሪ ኣይምልከቶን እዩ ዝብል ዘረባታት ትሰምዕ ግንባር ገይርዎ ክትብል ኣይትኽእል ኒኻ ዝብል ትሰምዕ ዝበሃል ዘረባታት ይህብዎ እዚ እቲ ግንባር ዝበሃል ነፃ ክኸውን ይኽእል እዩ
1: ክጀምርዎ ከለዉ ተቃልሲ ናብ ሕጂ ውሱናት ሰባት እዮም ነቲ ጉዳይ ኢራን ዝገብርዎ ዘለዎ ምክንያቱ ግንባር ከም ሽሚዳ ግንባር ተዋሂብዎ ዘሎ እምበር ናይቶም ቀንዲ ኣብ ቅድሚት ዘለዎ ኣመራርሓ ናቶሚቲ ከይዲ ኩሉ እቲ ዝግበር ዘሎ ክፍኣት ናይ እሱር ቤት ነገራት ገለ እቶም ኣብ ቅድሚት ዘለዎ ኣመራርሓ ዝጥቀምሉ ዘለዉ ኣገባብ እዩ ሕጂ እቲ ከምቲ ዝበልካዮ ቶም ካቢነ ዶ ካልእ ዝበሃሉ ከም ሰባት ኣብ ፌስቡክ ኣብ ብወረ ዝሰምዕዎ ዘሎ ነገራት ዘይኮይኑ ኣብዚ ጉዳይ እዚ ኢድ ኣለዎም ክበሃሉ ይከኣሉን እዮም ግን እቶም መሪሕነት ግንባር ክሳብ ዝኾኑ ነቲ ክፋእ ዝገብርዎ ዘለዉ ግንባር ተባሂሉ ክፅዋዕ ወይ ከዓ ግንባር ኢና ዝበሉ ኣካላት ከምኡ ገብሩ ከም ዘለዉ ምዝራብ ትኽክል እዩ እተዘይኮይኑ ንኩሎም ነቶም ኣብኡ ዘለዉ ኣብ ግንባር ዘለዉ ኣካላት ዝምልከት እዩ ኣፍልጦ ኣለዎም ኢልካ እውን መደምደታ ክትገብር ኣይከኣልኒ ምክንያቱ ነብሲ ወከፍ ኣብቲ ግንባር ዝካየድ ከይድታት ሕቡኣት ሰባት ወይ ኣብቲ ቅድሚት ዘለዉ ሰባት ዘካይድዎ ዘለዉ ክፋእ እዩ ዝውሃቦም ነቶም ህዝቢ ወይ ነቲ ኣብ ኣባል ዝብል ዝውሃቦ ከዓ ንሕና ይኮናን ንምፅላምና እዩ ንምክፋእና እዩ ገለ ተባሂሉ እዩ ዝንገሮም ስለዚ ንሶም ይፈልጥዎዮም ዝብል እሙንቶ የብለይ ዝፈልጥዎ ውሱናት ሰባት እዮም ንሶም ከዓቶም ኣብ ቅድሚት ዘለዉ ልዕሊ 5-6 ዝኮኑ ሰባት እዮም ማለት እዩ ናይዚ ኩሉ ጠንቂ ኮይኖም ዘለዉ ንሶም እዮም ከዓ ነቲ ናይ ስለያዊ ማሓውር ኣብ ኢትዮጵያ ርክባት ዘለዎም መዓልታዊ ምስኦም እንዳተራኸቡ እንዳጠቀሙኒ ኤርትራውያን ዘሎን ዘየለን ክስታት እናመሰረቱ ከትሕዝዎም ዝውዕሉ ዘለዉ ማለት እዩ ስለዚ እቲ ናይ ፀጥታ ከዓ ናይ ግድን እዩ ንሰባት ክኣስር ምክንያቱ ሰብዚ ምስግደት ይራኸብ ኣሎ ሰብዚ ናይ ምስግጋር ሰባት ስራሕ ይስራሕ ኣለዉ ሰብዚ ከምዝገብር ኣሎ እንዳተባሃለ እንተ ይሕሶ ኣሎ ኮይኑ እቲ ናይ ፀጥታ ስርሑ ፀጥታ ምክባር እዩ ስለዚ ነዞም ሰባት እዚኦም ክሕዞም ይግደድ ማለት እዩ ካብኡ ብዝሓለፈ እውን ኣብቶም ናይ ፀጥታ ዝበሃሉ እውን ጉቦ እናበልዑ ልምዓት ገንዘብ እናተዋህቡ ንሶም ብዝኣዘዝዎም መንገዲ ጥራሕ ካብ ሕጋውነት ብዝወፀ ንረብሖም ኢሎም ዝጥቀምሉ ኣገባባት ይኸዱ ከም ዘለዉ ባዕሎም ዘቃልዕዎ ዘለዉ ነገራት እዩ ሰምዑ እንተነርካ ክሳብ ካሜራን ክሳብ ሰዓትን ካልእን ዝተፈላለየ ፊሮ ናይ መሰለይ ዝኸውን ነገራት ክእትውሎም ከለዉ ሓደ ናይ ፀጥታ ኣካል ሞ ኣባል መንግስቲ ብውልቀ ሰባት ከምዚ ዓይነት ንብረት ክግዝኦ ከምዚ ዓይነት ነገር ክግበረሉ ከሎ እንታይ ዘርእየካ እቲ ዝኸይ ዘሎ ከይዲ ካብ ሕጋውነት ወፂኡ ናይ ግበረለይ ክገብረልካ ምኳኑ ርዱ ይገብሮ ማለት እዩ ስለዚ እዚ እዩ ዘሎ እቲ ነገራት እቲ መንግስቲ ፈልጦ እዩ ኢልና ክንዛረብ ዘኽእል ኩነታት ኣለና ክንብል ኣይንኽእል ምክንያቱ እቲ ኣሰራርሓ ናይቲ መንግስትን ስልያዊ መርበብን ኣብ ኢትዮጵያ ክልተ ዝተፈላለዩ ነገራት እዩ ካልእ እቲ ዝለዓለ ኣካል ትሕትኡ ዘሎ ድሕሩ ዝፍጠር ኣብቲ ጨናፍር ኣብ ውልቀ ሰባት ዘለዎ ኣብ ዝተፈላለየ ናይ ናይ ከተማታት ናይ ክፍለ ከተማ ናይ ፀጥታ ሁነታት ዝኩሉ ነገራት ዝፍፅሙ ዘለዎ እሞ ይፈልጥዎ ዘይማይፈልጥዎን ዝብል ከይፈለጥዎ ሓልፉ ይክእሉን እዮም ዝኩሉ ኣብ ሶሻል ሜድያ ዘሎ መደራትን ካልእን ምስኦም ዝረከቡ ኣካላት ውን ኣለው እዮም ሓበሬታ ዝመሓላልፍሎም ኣካላት ውን ኣለው እዮም። ንሶም ግን ባዕሎም ፈልጡ ዝብል መረዳእታት እዩ ዘለዎም። ስለምንታይ እዮም ክጥርምፍዎ ዘይደልዩ ስለዘይተደልየ ገለ ዝብል እዚ ካልእ ኩነታት እዩ ማለት እዩ።
0: ኦኬ እንታይ መስለካ ሕጂ ሳእኻ ሓተካ ደለየ ነረ ምክንያቱ ንዑ እቲ መንግስቲ ኣይፈልጦን እዩ ክበሃል እንተኮይኑስ ንክፈልጦ ከተሃገብር ኒ ግን መልሽካ ያሳ ዘይፈልጦ ኮይኖም ኣይኮኑን ግን ስለዘይተገደሱሉ ጥራሕ እዩ እዚኣ መደምደምታ ክትበሃል ትከኣል። ግን ከምዚ ኢልካ ስጋዕ ማት ከይድ ኤርትራዊ እንታይ ክገብር ኣሎ ሕጂ ብዛዕባ እዞም ዝእሰሩ ዘለዉ ዓንቃፍ ናይ ቃልሲ እዚኣቶም እዛ ግንባር ዝበሃሉ ብመሰረቱ ኣብ ምፍራስ እዮም። እንታይ ክብል ደል የመስለካ ነዚ ናይ ግሎባል ናይ ብርጌድ ንሓመዱ ንምፍራስ ጥራሕ ዘይኮነ ምስ ባድራይ ገብረ ባድራይ እውን እንድሕር ኮይኑ ከም ትፈልጦ ብሓንሳብ ክቃለሱ ኢሎም ብሓንሳብ ንቃለሱ ኢሉ ዕድል ሂብዎም ምስኡ ተፀጊዖም ናይ ሎቢስት ምስ ሒዝዎ ስ ቆፂርዎ ዝነበረ ኣብ 65,000 ዝኸፍሎ ዝነበረ ንሱ በትነቶም እሳቶም ግን ዕፅፊ ማለት 75,000 ክንከፍለካ ብምባል ኣብ ዓመት 192,000 ዶላር ኣብ ዓመት ንተላይ ንጥበቃ ዝሓለፈ እዋናት ኣኼባ ካይዶም ነሮም ኣብዚ ንዞም ናይ ጀርመን ዝጠቀስዎ ዝሓበርዎ ሓቤታ ነሩ ማለት እዩ። በዓላቶም በዓል ካብቶም ናይዞም ሕጂ ቤት ምሪ ኣብ ወንበር ኮይኑ ዘሎ ማለት እዩ ዝቀስዎ። ስለዚ ንዕኡ እውን ኣብ ውሽጢ ኣትካ ናይ ምፍራስ ይምበር ናይ ምቅላስ ከምዘይኮነ ዝረአዩ እዚ ናተይ ከማተይ ርእቶዩ እዚ ከዓ ሕቡ ኣይኮነን ንዝኾነ ዕንቅፋት ምግባር እዩ። ስለዚ ነዚ ግን መንግስቲ ኢትዮጵያ ነዚ ዝገብሮ ዘሎ ጠጠው ንኸብሎ ብማዕረ ክርኢ ስደተኛታት ኤርትራውያን እዮም ከም ሰብ ከማን ግደፉ ከም ፖለቲካ ምንቅስቃስ ይኽእል እዮም ግን ከም ሰባት ክነብሩ ንዘለዎም ንሕና ኤርትራውያን እንታይ ክንገብር ኣለና እቲ ግዜ እንዳካደ ስለ ዘሎ እንታይ ክግበር ኣለዎ ትብል
1: ያ ከምቲ ዝበልካዮ ነቲ ካልሲ ንምንበጣን ክዝኾነ ኤርትራዊ ዝጀመሮ ካልሲ ከቀዲሞም ከከይዶም ነቲ ጉዳያት ከበር ንሪኦም ኣለና ብሎቢስቲ ኢሎም ይኹን በዚ ኣብ ኣዲስ ኣበባ ዝኸዘ ኩነታት ኣብ ብዙሕ መቸም ነቲ ኩነታት ናበይ ገፅም ወስዶ ኣለዉ ንሪኦም ኣለና ኢና። እንታይ ክግበር ኣለዎ ኢትዮጵያ ዝብል ተሪኻዮ ኮንካ መንግስቲ ኢትዮጵያ ምስቶም ቀንዲ ሽግር ዝፈጥረሎም ዘሎ ኣካላት ነቶም መራኸት ዘይብሎም ናይ ስደተኛ ዕቁባ ሓቲቶም ዘለዉ ኣብ ኢትዮጵያ እዩ ነቶም ካብዚ ደገ ዝኸዱ ከም በዓል ክጥቀሱ ዝኽእሉ ከም በዓል ጥዑምዝጊ ይኹን ይኤል ይኹን ዲሎም ካልኦት በዓል ባድራይ እውን ኣብኡ ኣለዉ ዝተፈላለዩ ኤርትራውያን ኮታስ ካብ ደገ ዝኮዱ ኤርትራ ናብ ኣዲስ ኣበባ ኣለዉ እነዚኦም ኣይትንክፎምን እዩ ምክንያቱ ዝሓተሎም መንግስቲ ስለ ዘለዎም ስለ ዘይብሎም ኣብኡ ከም

0: ኢሎም ዝተፈላለየ በደል እንዳተፈፀመ ሰው ካዘረአ ዘሎ ተባሂሉ መልሲ ክርከቦ ክኽእል ኣሎ። ነዚ ግን ብሶሻል ሚድያ ጥራሕ ዝሕለፍ ነገር ስለዘይኮነ ውክልና ሒዞም ካብ ደገ እውን ንኢትዮጵያ ከይዶም ክዘራረቡ ዝኽእሉ ኣካላት ክንመዝዝ ክንክእል ኣለና ብጥርንፍ ዝኾነ መንገዲ ሽዑቲ ክንፅር ዝዎ ነገራት ክንፅር እዩ። እንተ ደኣቲ መንግስቲ ኣይፈልጠን እዩ ዝብል ኮይኑ ነቶም ዝኣስሩ ዘለዉ ናይ ፀጥታ ሓለፍቲ ኣብ ዝተፈላለየ ክፍለ ከተማ ነዚኦም እውን ክስ መስሪትካ ስለምንታይ እዮም ዝኣስሩ ዘለዉ ተሓቅነት ክንፅር እውን ክትገብር ተባሃል
1: ይኸእዚ
0: ነገር ከም ዘለዎ እንተ ከይዱ እሞ እዚ ኣብ ኢትዮጵያ ንፀላሊ ዘሎ ኩናትን ወረብ ኩናትን ናብ ኩናት ገፁ እንተምሪሑ እዞም ኣብኡ ዘለዉ ኤርትራውያን ፅዋዕ ንግሆ ካልእ ተባሂሎም እውን ክጥቀሙ እዮም። እዚኦም ዘደብድቡ ዘለዉ እዮም። እዚኦም ሻዕብያ ርክብ ኣለዎም። ሽዑቡ ኣብ ኩናትን ኣብ ወረ ኩናትን ዘሎ ኣብ ሕርቃን ዘሎ ኣካል ከዓ ነዞም ሰባት እዚኦም ክሳብ ካብ እስር ቤት ሓሊፉ ናይ ሂወት ሕቶ እውን ከምፃሎም ዝኽእል ነገራት ክኸይድ ይኽእል እዩ። ስለዚ ብፀለመ ብሓሶት ሰባት ክጠፍኡ ስለዝኽእሉ ነዚ ጉዳይ እዚ ኣብ ግምት እቲና እዋኑ ክግበር ዘለዎ ነገር ተልዩ ክንገብር ኣለና ዝብል መረዳት እዩ ዘለና።
1: ኦኬ እዛ ዝበልካ እያ። ንምሳሌ ኪሮሲ ዓው ኢሉ ኣቦ ወንበር ናይቲ ግንባር እዩ ሕጂ ንርእሱ ኣብ ምእሳርን ኣብ ገለዳ ኣሎ። ግን ኣብቲ እዋንቲ ሓደ ብጠቕለላ ዋላ እቲ ውፉ ይበል ዋላ ኩሉ ዋላ በረኸትኹን ቁፅሪ ክልተ ህግደፍ ንጠቕላላ ነቲ ደንበ ተቃውሞ ነቲ ዝቃል ዘሎ ነቲ ናይ ብርጌድ ንሓሙድ እውን ህግደፍ ክመርሕዎ ፀኒሖም ኢሎም ማለት እዩ። ሕጂ ንመን ይሓትሎ እዚ ቦ ወንበር ናይ
0: ኢትዮጵያ
1: ኖ እዚ ናይ ብርጌድ ንሓሙድ ኣሲሮሞ ዘሎ ሕጂ ንመንሃትሎ ዘርእሰናይ ንዘርእሰናይ ሲ ካብ ካምፓላ ካብ ኡጋንዳ ሲ ርእሱ ላፅዩ ዲያቆን ኮይኑ ዝነበረ ከም ዲያቆን ገይሮ ምእትዮም ዘለዉ ናይ ህግደፍ ሰራሕተኛ ልቕ ናይ ህግደፍ ተባሂሉ ከይስቡ ነሩ ዓውሉ ዛሪብሉ ነይሩ እዩ። ሕጂ ዛዝበልካያ ን ኩናት ድሕ ተጀሚሩ ሲ እዚኣቶም ልኡኻት ናይ ህግደፍ እዮም ኢሎም ኣብ ሓደጋን ኣብ ክሳድ ክወብድእዎም ስለዝኽእሉ ነዚ እቲ ቅድሚ ሕጂ ዝበልካዮ ሓንቲ ኮሚቴ ቆይማ ነራ እታ ኮሚቴ ምስ ቆመት ካብ ሽዑ ተጓዮም ዘውፅዎም ኣብቲ እዋንቲ ክስታይ ከይከደት ከሎ ሕጂ እውን ነዚ ዝግበር ዘሎ ክግበር ክኽእል ዘለዎ እዩ። እቲ ኩነታት ድሓን ሕጂ በዕልካ ክትብሎ ነዚታት ድሓን ብከቢካ ክንውድኦ ነዚ ክግበር ዘለዎ ሓደ ኣበይ ኩነታት ከለዉ ሕጂ ሳቶም ብዛዕባኦም ዘለካ ሓድሽ ሓቤታት ተልዩካ ከምኡ ጌርና ክስታይ ክንገብራ ድሓን እታ ግዜ ስለዝኣኸለት ሳውን ግዜ ኣኽለካ ኣሎ ክስታይ ክንገብራ ካልእ ግዜ ኣብ ደገ ቀፃላይ ከዓ እንዳተኸታተልና ክንገብር እዚኣ
0: እዚ ዝግበር ዘሎ ነገራት ምሻሎ ናይ ታሪክ ስምራት ገዲፉ ክሓልፍ እዩ ዘይሓልፍ ነገር ኣይኮነን። ነገር ግን እዚ ናይ ታሪክ ስምራት ፅዋሕ ንጎ ሰባት እውን ክበልዕ ከም ዝኽእል ኣብ ግምት መጣዊ የድሊ። እዞም ሰባት እዚኦም ኣብ እስር ቤት ይኹን ኣብ ገለ ዝኾነ ነገር ኣብ ሂወቶም ኣብ ጥዕኖኦም ዘምፃሎም ሳዕብን ተሓተቲ እዞም ብቅድሚት ዘለዉ ሰባት እዮም ማለት እዩ። ሕጂ ከም ዝበልካዮ ዝተፈላለየ ፈኸራታት ሰሚዕና ኢና ዝተፈላለየ ዘረባታት ተባሂሉ እዩ ነዚ ሓላፍነት ክወስዱሉ እዮም ማእስዮም ሓላፍነት ክወስዱሉ ማእስዮም ክሕተቱ ዝብል ናይ ግዜ ሕቶ ጥራሕ እዩ ማለት እዩ። ስለዚ ናብዘይ የድሊ ኩነታት ከይከደ ከሎ ኩሉ ግዜ ካብ ግደፉ ምባል ዓዲ ኣይዋዓልናን ክሰምዑ ግን ኣይደለይን ዘለዉ ማለት እዩ። ብኩሉ ዝፍፀም ጌጋታት እዞም ሰባት እዚኦም ኣብ ሕጂ ኣብ እስር ቤት ኣለዉ በብ ኣገባቦም እዮም ውን በብብውልቆም እዮም ተኣሲሮም። ምክንያቱ መጀመርታ ንሓደ ሰብ ሒዞሞ ብቀዳም ድሕሪኡ ንዑ ክርእዩ ዝኸዱ ኣካላት ኣብ ናብኡ ክኸዱ ኣብ ሓደ እንዳሻን ከለዉ ንክልተ ሰባት ሒዞም ድሕሪኡ እውን ፀኒሖም ንዘርሰናይ ሒዞሞ ማለት እዩ እንጂ ኩሎም በብውልቆም ኣርዮም ኪቦሞም ኣለዉ። ዘርሰናይ ሓደ መዓልቲ ዝኸውን ኣበይ ከም ዘለዉ ኣይትፍልጠን ነይሩ። ሕጂ ግን ናብኦም ከም ዝሓወስዎ ይንገር ኣሎ። ሳብ ሕጂ ዝኾነ ዝተገብረ ክሲ ይኹን ሕጋውነት ከምዚ የለይና ፈሊጥና ዘለና ሰብ በቢ ዘለዎ ይሓትት ኣሎ። ካብ በቢ ዘለዎ ምሕታት ወፂና ግን ሓደ ዕቱብ ዝኾነ ስራሕ ክንሰርሕ ንፍትን ኣለና። እዚ ነገራት እዚ ከዓ ኣብ ሓፂር ግዜ መፍትሒ ክረክብ እዞም ሰባት እዚኦም ክወፁ ጥራሕ ዘይኮነ ምዘላቂ ፍታሕ እውን ንቀፃሊ ከመይ ክግበር ኣለዎ ኣብ ዝብል እውን ከምቲ ዓንቲ ወክብሎ ፀናሕኩ ክሳብ ብኣካል ኬትካ ምስቲ መንግስቲ ዝዘራረበሉ ኩነታት ክፍጠር ኣቕሙና ዝፈቅዶ በቢ ዘለና ክንፍትን ኢና ማለት እዩ።
1: ኦኬ ካልእ እንታይ ክብል ዘለ መስለካ ኣብዚ ብዓይኒ ቃልሲ ጥራሕ ዘይኮነ ዝርአ ኣብ ስድራ ቤት ሃው እውን ወርድ ከም ዘሎ እዞም ሰባት እዚኣቶም ቤተሰብ ኣለዎም ኣባጋግሶም ብኣውራጃ ዛረቡ ነሮም ሕጂ ከዓ ዓዲ ቀይሕን ከባቢኡን ይኸማን ኮይኑ ዘሎ ኣብ ፀበበ ካብ ፀበበ ናብ ፀበበ እዚ ከዓ መስርሕ ናይ ኢሳያስ እዩ ረብሓ ኢሳያስ እዩ። ግን እዞም ሰባት እዚኣቶም ስድራ ቤት ኣለዎም ቤተሰብ አለዎም ብዓይነ ቃልሲ ብዓይነ ቃልሲ ጥራሕ ዘይኮነ ኣብ ስድራ ቤታዊ ምድባይ

0: ዝፈጥر عينتي زخي زلو مو نزيتات ون قال بيتسباتهم نغر مغداك هولو زل انا انتك بالي قال ما زي ابكم زي زور زيا
1: مزعبات بيت تبعو خناتات قندي نتي غدي فومو زخد زلو زحتهم مسامحهم قدرون على وما بتبيا نهم غدي فوم كما انت وسرهم بخيرو ما وسر بيت قاتو هولو ابي تبيا زل سب انت عين شجرات كغات مو خل ما عند معلتي نايس رحمو قال እንታይ ኮነታት ክፈጥሪ ፈል ዝብል ሩድ ነገር ኮይኑ ግን ባጂ ናብ ናቲ ናይ ሱርቤትን ናይ ዘሱሩን ዘሎ አካላት ናብል ቆም ገጹ ሙሳድ ንጥቁነታት አነ ከም ሓደ ፖለቲካ ዝነጥፍ ዘሎ ሰብ አይ መርጾን ምክንያቱ እዚ ፖለቲካዊ ከይዲ እዩ ኣብ ግራቶም ኣብ ሰበይቶም ተራኺቦም ኣይኮኑ ከምኡ ዓይነት ነገራት ዘጋጥሞም ዘሎ እዞም ሰባት እዚኦም ስለዚ ከም ብፆቶም ከም ኣልስቶም ክንሓተሎም እቲ ኣብ ልዕሎም ዝኾነ ዘጋጥም ነገራት ውን ሓላፍነት ክንወስድ ኣለና ዝብል መረዳታ እዩ ዘለኒ ከም ዝበልክያ ግን ሰብ እውን ካብ ገረብ ተላሒሱ ዝመፀ ይኮነን ሰብ ኣለዎ መወዳእታ ውን እቶም ዘእስሩ ዘለዉ ኣካላት እውን ግንባር እናተባሃለ ጥራሕ ኣይኮነን ክኸይድ መን ምዃኑ ስፐሲፊክ እቶም ሰባት ውን ብውልክ በስማዕቶም ብዝርዝር ክመፅ እዩ ፅባሕ ንጎ ንዘጋጥም ኩነታት ሓላፍነት ክወስድሉ ምዃኖም ግንባር ጥራሕ ኣይኮነን ሓላፍነት ዝወስድሉ እቶም ውልቀ ሰባት ሓላፍነት ዝወስድሉ ምዃኖም ዝግልፂ ክኸውን ክኽእል ኣለዎ ኣይ ሆፕ ኣብኡ ከይበፅሐ ነገራት ክዕረ እንተኽኢሉ ዝበለፀ እዩ ኣብዚ ነገራት እዚ እንተበፂሑ ግን ኣብ ግንባር ስለዝነበርካ ግንባር ሓላፍነት ትወስደልካ ማለት ኣይኮነ ነቲ ትገብሮ ዘለካ ክፋእ ነቲ ትገብሮ ዘለካ ጥቆማን ሓሶትን ሓላፍነት ትወስደሉ ብውልክካ ኢኻ ማለት እዩ ስለዚ ብውልቆም ተባዝኦም ዝሕተውተሉ ግዜ ክመፅ እዩ
0: ኦኬ እንታይ ይኹን ዘለ ሕጂ ድሓን ብሓፂር ዝበሃል ዘለኳ ክትቅድም ድማ ንእግሪ መገደይ ግን ማለዚ ታ ዝበሃል ዘለኳ ናይ ገለ ክልተሰለሰተ ደቂ ዝኸውን ምዕፀዊ እምበር በዚ ዝውዳእ ኣይኮነን ክንቅፅለሉ ምስቲ ግዜ ፅበት ስለ ዘሎ ጥራሕ እዩ ዝበሃል ተልኳ ክትብል ሞ በዚኣ ክንዓፀዋ ድሓን ክንድም ድማ
1: እቲ ዝበሃል ነገር እንተልዩ ከምዚ ብርሆስ ዘይውግሕ መሲልዋ ብኩራት ሓርእ ዝበሃል ስእልካ ግዜያዊ ረብሓ ርኢኻ ዝኽየድ ናይ ታሪክ ስምብራት ገዲፍካ ክትሓልፍ እቲ ዝኸፍአ ነገር እዩ ስለዚ ብፍላይ ነቶም ኣብ ግንባር ዘለዎ ኣካላት እሞ ትማሊ ከም ተቓልስ ተቆፂርናዮም ንኸይድ ዝነበርና ኣካላት ሕጂ ዝገብሮ ዘለዉ ነገራት ብጣዕሚ ኣነዋሪ ዝኾነ ነገር ንሃገርን ህዝብን ንፍትሕን ዝምጥን ዘይኮነስ ጠቕላላ ናይ ሓደ ደጋሚዶ ስራሕ ይሰርሑ ኣለው እዚ ስራሕ እዚ ደው ከብልዎ ይምሕፀን ምክንያቱ ሎሚ ፅባሕ ኣይኮነን ፅባሕ ካልእ ኩነታት ይክፍጠር ፖለቲካ ብትማሊ ዝነበር ኣብ ዝውዕል ዝሓደር ስለ ዘይኮነ ነዚ ኩነታት ዝብ ግምት እትዮም ናይ ፅባሕ ተሓተቲ ከም ምኳን ዝድሕንሉ መንገዲ ክፈጥሩኣለዎም ዝብል መረዳታ እዩ ዘለኒ
0: ኦኬ ሓራይ ይቀኒየለይ ሙሴ እዚ ካልእ ግዜኦም ክንመፁ ኢና ኣብ ዝቅፅል ነቲ ኩነታት ብምባል ብሽም ኣብዝውን ንሕና ውን ኣነ ከም ናይ ረድ ኤርትራ ከም ናይ ቃልሲ ከም ናይ ፍትሒ ንፍትሒ መጀመርያ ልዕሊ ፖለቲካ ሰባት ንኹን ሰብ ኮይና ከዓ እቲ ሃገር ከዓ ዋጋ ተኸፊልዋ ከቢድ ዋጋ ብቐሊ እኳ ድኣ ዘይኮነ ሕጂ ካብ ወለዶ ናብ ወለዶ ምዕባለን ክህንፀ እንዳኣ እምበር ካብ ወለዶ ናብ ወለዶ ዝሓልፍ መፃወቲ ናይ ሓደ ሰብን ኣብ ኩናትን ንሞትን ክነብር የብሉን ካብኡ ከዓ ክንወፅእ ኩሉ ኤርትራዊ ከምቲ ኣቀዲሙ ዝተባህለ ኣንፃር እዚ በላዒ ዝኾነ ኣፅራት ዝኾነ ጉጅለ ክቃለስ ብፍላይ ከዓ እዚ ኣብ ኣዲስ ኣበባ ዝግበር ዘሎ እዞም ግንባር ተባሂሎም ዝኾኑ ዘለዉ ሕጂ ህጣሞም ጠፊኦም ዘለዉ ከም ቦምበር ድዩ ከም ዋና ኣላይን ናይ ኩሉ ተዋስኣን ኮይኑ ዝረአ ዘሎ እዚ ብኣሕዋትካ ፀወታን ብሰባት ምፅዋት ዝኸይ ዘሎ ክቡራት ኤርትራውያን ቤተሰብ እውን ከይተረፈ ኣብዚ ዓገብ ክብል ክኽእል ኣለዎ ሓፈሻዊ ኩሉ ኤርትራዊ ብፍላይ ከዓ ቤተሰብ እውን ኣብ ጉጉይ መገድን ሕማቕ ታሪክ ንዝፍፅሙ ዘለዉ ሎሚ ዘኽተሙ ቆልዑት ውሒዶም እንደገና ኣብ ስደት እውን ኣብ ዘዘኽትምዎም ዘለዉ ነዚኦም እውን ዓገብ ክብል ብሽም ረድ ኤርትራን ሰማዕታን እውን ዓገብ ክንብል ንደሊ የቐኒየለይ ክቡር ሓው ምስ ኣብ ቀፃላይ ከዓ ብምኡን ረሃብ የቐኒየለይ
1: የቐኒለይ ኣያ ሂግደፍ ክትቃለሶ ወይ ክትቃወሞ እንትኾንካ ካብ ሂግደፍ ተሓይሽ ኮንካ ክትቀርብ ክትክእል ኣለካ ዝኾነ የቐኒለይ ነቲ
0: ትኽክልትኽክልራ ትኽክል ንሳ እያ ካብ ህግደፍ ዝሓይት ኮንካ እምበርዚ ካብ ህግደፍ ዝገደዱ ኣነ ሓደ ግዜ ዝበልዎ ሰባት ነይሩ ንዓይ እዚኣቶም ቁፅሪ ክልተ ህግደፍ እንድዮም ኢሎምና ንዓና ኣነ ግን ቁፅሪ ክልተ ኢሳያስ እዮም የዝብሎም ቁፅሪ ክልተ ኢሳያስ ኢሎም ኣብ ኣፎም ከዓ ኢለዮም ቁፅሪ ክልተ ኢሳያስ ኮይኖም እዮም ኤርትራዊ ኣብን ጉድዑ ቤት ማእሰርቲ መቑሕ ኣብ ክሳዱ ሒዙ ከብዚ ከይዲ ገብርዎ ዘለዉ ፍቆዱ ስደትን ኣብ ምዕናዎም ናብ ምፍራስን ካቢካዝ ድዩ ዋላ ናይ ውጫዊ ስለያ ድዩ እንዳተባሃለ ዘፍርዝዎ ዘለዉ እዚኣቶም እዮም። ዕዳን ዕዲዳን ኮይኑ ዘሎ 193,000 ንኣሜሪካውያን ዝኽፈል ዘሎ $193,000 ማለት ኣብ ጀርመን ብጠቕላላ ኣብ ኤሮፓ ኣብ ጀርመን ኣንበ ዝፈልጦ ኣብ ከቢድ ፀገም ወዲቖም ዘለዉ መንእሰያት ወረቐቶም ተሓዲጎም ካብ ስራሕ ተሰጒጎም ብሓግዙና ኣብ ስደት መንግስቲ ዘይኮነስ ንኤርትራዊ ኣብ ሓግዙና ወዲቖም ሞራሎም ወዲቑ ዘሎ ነዚ ከላዓሉዮም ተገብኦም። እዚኦም ግን ዝያዳ ዘጋፍሕሉን ንኢሳያስ ከዓ መሳርሕቱ ኮይኖም እዮም ዝሰርሕሉ ዘለዉ ሞ ነዚአ ከዓ ደጋጊመ ኤርትራዊ ስድራ ቤት እውን ኣሕዋት ዘለኹውን ኣገበሉን ዘለና ስለዚ ደጊመ ይቀን የለ ይብል በቃ ክቡራት ሰማዕትና በዚ ከዓ ኣጎትኩን ብሮባዓት ቻ ኩብራት ሰማዕቲ ካብዚ እዋናዊ መግለፂ ባይቶ ብርጌድ ንሓመዱ ጨንፈር ኢትዮጵያ ዕለት 5 ወርሒ 8 2026 ዓመተ ምህረት ህግደፍ ሻዕብያ ኣብ ጎረባብቲ ኤርትራ ብፍላይ ኣብ ኢትዮጵያን ሱዳንን ምንቅስቓስ ተቃወምቲ ሓይልታት ከይድልድል ብመሓውር ሃገራዊ ድሕነትን ገንዘብን ብዙሕ ወፍርታት እዩ ዝገብር ብሽፋንቲ ቃልስቲ ዕሱማቱ የዋፍር ዘዝተበገሰ ቃልሲ ኣብ ውሽጡ ሰሊኹ ይብትን ተቃልስቲ ተስፋ ቆሪፆም ካብ ከባቢ ሃገሮም ክርሕቁ ብምግባር ስግኣቱ ይቕንስ ሎሚ ዝገጥመና ዘሎ ፈተና እውን ንሱ እዩ። ኣብ ዝቐረባ እዋናት ብርጌድ ንሓመዱ ብዝብል ስም ኣብ ኣዲስ ኣበባ ንዝተላዕለ ምንቅስቓስ ንምብታን ብዙሕ ወፍርታት ተኻይዱ እዩ። ኣብ ዝሓለፉ ሰሙናት ኣብ ኣዲስ ኣበባ ኣብ ዝተኻየደ ሰላማዊ ሰልፊ ዝተሳተፉ ኣባላት ብርጌድ ንሓመዱ ጨንፈር ኢትዮጵያ ብዝምልከት ብዙሕ ዝፍክሩ ወይጦታት ሻዕብያ ተዓዚብና ኢና። እንሆ ሎሚ ድማ መራሕቲ ናይቲ ምንቅስቓስ ተኣሲሮም ኣለዉ። እዞም ነጥብታት ከንራኽቦም ከለና ዘጋጥመና ዘሎ ብድሆ ዝተሓስበሉ እምበር ብገርህ ዝተገብረ ዘይምዃኑ እዩ ዘመልክተና። ህግደፍ ሻዕብያ ብኩሉ እትኽእሎ መንገድታት እያ ትገጥመና ዘላ። ፀላኢና ህግደፍ ሻዕብያ እዩ፣ መባእስና እውን ንሱ እዩ። ንዓና ዝመስሉ ክዳን ደላይ ፍትሒ ዝለበሱ ዕሱባት ኣሰሊፉ ድማ ይገጥመና ኣሎ። ነዚ ብድሆዚ ድማ ምስ ኣብ ዝተፈላለዩ ደረጃታት ዝርከቡ ኣካላት መንግስቲ ኢትዮጵያን ፈተውቲ ቃልስናን ብምትሕብባር ብሕጋዊ መንገዲ በዲህና ክንሰግሮ ኢና። ንምልካዊ ስርዓት ህግደፍ ሻዕብያ ዕሱባት ልኡኻቱ ድማ ብዝሰምዕዎ ቋንቋ ገጢምና ብምስዓር ቃልስና ናብ ሙሉእ ዓወት ከነብፅሖ ኣይንጠራጠርን። ዕለት 5 ናሓሰ 2026 ዓመተ ምህረት ፈረንጂ ባይቶ ብርጌድ ንሓመዱ ጨንፈር ኢትዮጵያ ይብል። ክቡራት ሰማዕቲ እቲ መደባት ኣብዚ ይጠቓልል። ብዝቐረበ መደብ ዕጉባት ክትኮኑ ክትኮና ተስፋ እንዳገበርኩ እሞ ክሳብ ማኣሲናትም ክንብል ኤርትራ ትመውት ኣላ፣ ህዝቢ ኤርትራ ኣይፀንት ኣሎ። ማይ ንድሕሲንካ ናይ እዋናት ግዜ ጥራሕ እዩ፣ ናይ ሓፂር ግዜ እዩ። ካብዚ ዝኸፍእ ካብ ሎሚ ዝኸፍእ ኩነታት የለን ታተሪፋ ዘላ ኣብ መቃብር ምእታዊ እሞ ኩሉ ኤርትራዊ ደጋፍን ተቃዋምን ዘይኮነስ ኩሉ ብሓባር ጉጅለ ህግደፍ ንደገፍቲ ከይተረፈ ነንሕሕዶም ከባልዖም ጀሚሩሎ ኣስማት እንዳሃበ ኣብ ደገ ገለን ከሰስቲ ገለን ተኸሰስቲ ኮንካ ኣሳርን ተኣሳር ዝግበርሉ እዚ ከዓ መስርሕ ናይ ጉጅለ ህግደፍ ናይ ኢሳያስ ኣፈወርቂ ዘዋፍሮ እሞ ኤርትራውያን ክሳብ ማእሲና ክንዕሱ ንለብም ሃገርናን ህዝብናን ነብስናን ንድሓን እናበልኩ ፅቡቅ ቀዳሚ ሰንበት ይብል። በዚኣ ሙዚቃ እዚኣ ኣፋነኩም